0: እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣትዉ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።
1: ከምዚ ድኔ

ነፃነትና ቱካባ ዘይኮነስ ውፅኢት መሪር ቃልሲ እዩ ብቤት ጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ዝተዳለወ ሓተታ ህዝቢ ኤርትራ ነፃነቱ ብዘይካ ብቓልሱ ብኻልእ መገዲ ከምዘይረጋገጽ ምስ ዓገበ ቃልሲ ክካይድ ወሲኑ ነዚ ቓልሱ ንምዕዋት መሳርሒ ዝኾነ ውዳቤ ክህልዎ ድማ ናይ ግድን ነይሩ ውዳቤ ናይ ሓባር ረብሓን ዕላማን ዘለዎም ኣካላት ብናይ ሓባር ጻዕሪ ንኽዕውትዎ ዝጥቀምሉ ሓባራዊ ኣገባብ እዩ እዚ ናይ ሓባር ናይ ቃልሲ መሳርሒ ውደባ ብሃታሃታ ጠፍጢፍካ ዝስራሕ ዘይኮነስ ናይ ገዛ ርእሱ ቅጥዕን ኣገባብን ሒዙ ብመስርሕ ዝሓልፍ እዩ ናይዚ ዝምስረተሉ ቅጥዒ ጽፈትን ድልዳለን ከዓ ኣብ ትሕዝቶ ናይቲ ብኡ ቢልካ ዝብጻሕ ዓወት ናይ ገዛ ርእሱ ጽልዋ ኣለዎ ኤርትራውያን ተቓሊሶም ነጻነት ዘውሓሱለን ውድባት ኤርትራ ኣብ ሕድሕደን ዝነበረ ፍልሊ ምስሓሓብን ብሰንኪ እዚ ምስሓሓብ ዝፈሰሰ ደምን ዝባኸነ ንብረትን ግዜን ንታሪኽ ገዲፍካ ነጻነት ኣብ ምምጻእ ነናተንግደ ከም ዝነበረን ፍሉጥ እዩ ብዓብዩ ኸዓ ናይዘን ውድባት ኩሉ መዳያዊ መሰረትን መንቀልን ህዝቢ ኤርትራ ስለ ዝነበረ ቀዳማይ ዋና ናይቲ ነጻነት ንሱ እቲ ህዝቢ እዩ ህዝቢ ኤርትራ ቐንዲ ዋና ነጻነት ዝኾነሉ ምኽንያት ደቁ መሪቑ ኣብ ቃልሲ ስለ ዘሰለፈ ጥራይ ኣይኮነን ባዕሉ እውን ኣብቲ መስራሕ ሃናጺ ሓሳባት ብምሃብ ብዛዕባ ጸላኢ መሰረታዊ ሓበሬታታት ብምቕራብ ነቲ ናይ በረኻ ምንቅስቓስ ምስቲ ኣብ ውሽጢ ጸላኢ ዝነበረ ቅርብነት ብምትእስሳር ተጋደልቲ ብምዕንጋልን ዝሓመሙ ብምሕካምን ኣብ ዓውዲ ውግእ ልኡል ደገፍ ብምሃብን ዘበርከቶ ልዕሊኡ እንተዘይኮይኑ ትሕቲ ናይቶም ብረት ዓጢቖም ኣብ ዓውዲ ውግእ ዝረጋረጉ ዝነበሩ ተጋደልቲ ዝስራዕ ኣይኮነን ሓይሊ መግዛእት እውን ናይ ህዝቢ ወሳንነት ተረዲኡ ዓዲ ንምውዓሉ ዝወስዶ ዝነበረ ስጉምትታት ዘናሕሲ ይነበረን ሓደ ውድብ ነቲ ህዝባዊ ምልዕዓል መልክዕ ኣብ ምትሓዝን ምምራሕን ዝህልዎ ግደ ዝከሓድ ኣይኮነን ብዝኾነ መልክዑ ቐሪቡ ልዕሊ ኣበርክቶ ህዝቢ ክስራዕ ማለት ግና ፈጺሙ ኣይከኣልን እዩ ከምቲ ዝምድና ባሕርን ዓሳን ውድብ ብዘይ ህዝቢ ክህሉ ኣይሕሰብን እዩ ውድባት ኤርትራ ኣብቲ ነዊሕን መሪርን ቃልሲ ምእንቲ ነጻነት ንግደ ህዝቢ ክሳብ ክንደይ ግቡእ ክብደት ይህብዎ ነይሮም ከም ሓደ ኣገዳሲ ታሪኻዊ ተመክሮ ብኽኢላታት ክጽናዕ ዝግብኦ እዩ እቲ ቐንዲ ክምዘን ዝግብኦ ድሕሪ ነጻነት እዚ ብተግባር ሓላፍነቱ ብግቡእ ዝኸፈለ ህዝቢ ኤርትራ ቦትኡ ኸመይ ነይሩ ከዓ ነጸብራቕ ናይቲ ውድባት ህዝባዊ ወሳንነት ዝህብኦ ዝነበራ ክብደት እዩ ኵልና በብናትና ተመክሮ ከነረጋግጾ ኸምንኽእል ድሕሪ ነጻነት ኣብ ኤርትራ እቲ ኣብ በረኻ ዝጸንሐ ከም መምጽኢ ነጻነት እቲ ብዓዲ ኾይኑ መስተንክር ተሳትፎ ከበርክት ዝጸንሐ ህዝቢ ድማ ከም ናጽነት ዝተመጽወተሉ ኾይኑ እዩ ቐሪቡ ሲብል ድዩ ተጋዳላይ ብዝብል ብኣሽካዕላል ከዓ እቲ ብረት ዘይሓዘ ከም ዘይተጋደለ ምሲልካ ምርኣይ ልሙድ ነይሩን ኣሎን ምናልባት ኣብ ሜዳ ዝነበሩ ተጋደልቲ ቃልሶም ዝያዳ ዝመረረ ነይሩ ተባሂሉ ማዓርግን መዳልያን ከምኡውን መሰረታዊ መሰል ህዝቢ ኣብ ሓደጋ ዘየውድቕ ሓለፋ እንተተገብረሎም ኣይመጓየን ካብዚ ሓሊፉ ብረት ዓጢቕካ ስለ ዝተቓለስካ ኣብ መሰረታዊ መሰል ነጻነት ንህዝቢ ኣይምልከተካን እዩ ብዝብል ምሽቑራር ብገበን ዘይረኣየሉ ምኽንያት የለን እቲ ኽሳብ ሕጂ ብኤርትራ ዝረአ ዘሎ ብኵራት ተሳትፎ ህዝቢ ኣብ ኵሉ መዳያቱ ሃገርን ህዝብን ከዓ
ካብዚ ጥልመት ዝነቅል እዩ ምስ ኩልቲ ብፀግኡ ዘይምጥቃሙ ህዝቢ ኤርትራ ሕጂ እውን እዚ ዋንነት እዚ ብጉጅለ ህግደፍ ክባረኸሉ ክፅበ ይግብኦን እዩ ነዚ ብዋግኡ ዝመፀ ግና ፍርርያቱ ዝተነፍጎ ነፃነት ከኽብሮን ክዝክሮን ይግብኦ ንጉጅለ ህግደፍ ዝረኸብና መሲሉና ንናፅነት ካብ ምንኣኣስ ግን ጥንቀቕ ይግባአና ሓደ መዓልቲ ብትካቦ ዘይኮነስ ብቓልሲ ነፃነት ኤርትራ ናብቲ ዋንኡ ክርከብ ምዃኑ ጥርጥር የለን ጉጅለ ህግደፍ ብጉልባብ ናይ ነፃነት እዮበልዩ ከውደኽድኽ እንከሎ ህዝቢ ኤርትራ ዝዝኽትመሉ ምኽንያት የለን ኣብቲ ኣገባብ ኣከባብራ ናይ ጉጅለ ህግደፍን ህዝቢ ኤርትራን ላዛ ክፈላለ ባህርያዊ እዩ ዓመት መፀ ጉጅለ ህግደፍ ኣብ ዘየለ ኽውንነት ናይ ጽቡቕ ኣለና ነጋሪት ክወቅዕ እዩ ዝነብር ብኣንጻሩ ህዝቢ ኤርትራ ናይ ብፍረ ነፃነተይ ኣይተጠቐምኩን መቓልሕ ከስምዕን መጻኢ ቓልሱ ክእምትን ናይ ግድን እዩ ልዕሉ ዅሉ ኸዓ ነፃነት ህዝቢ ኤርትራ ባዕሉ ዘምጽኦ እምበር ብጉጅለ ህግደፍ ዝተተኽበሉ ከም ዘይኮነ በሪኹ ክርአ ይግብኦ።